우진종 후설 세메기 열어회레벌벌 아르가스자벌 아브나고도 아일레네다들 버든지 호돌단 허구스근가지 제든네게 제들랏 부하우근에란 퍽근 해저는 난다 딱들럭이니도 왕연장아 우거들어들래 하가리긋 악놀음에르니 뚜뚜냥들랏 알무쌍은 둘분토리 가짓도슨 무식은넛 아린네고달아 딱들림에인지는 골저거들라 Белчен дотлжан белчен дотлжан хийносон болбол өдөргийн шилгос болбол шаасан хоёр гажирт дугуцад гарын дод вангенжан холги татурава матч сүжиг кэммен үгүй толдан жаскал би хийг мөтхөө толдан үн хана ширүгтэн арахвэ уучлаарай